ነው ቤቴ ምንቼ ታብሽማ ተወዴታ አባቴ እሞትልሻለ አላልከኝ ማይ እንኳን ልትሞትል ታመምክልኛይ ናና የለኝ ቁጭ ብዬ ግራዋ ቁጭ ብዬ ግራዋ ኡሜ ኮሶ ተጣው